ለፍ ለፍ ለመሰሰ ለፍ ለመሰሰ ሱፕ ደክሲሞን ሙንሽ ማዲያ ከራባው ደራሽነስ ሽርሞሪታሪያ ወይ ነው አሁን በሽ ገዚ ራዲያ ከዋህ